የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ነሐሴ 18 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእርግጠኝነታችን ሳንመካ ለኢየሱስ ክርስቶስ ክፍት ልንሆን ይገባል ሲሉ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለኮንጎ የኢቦላ ሰለባዎች እርዳታ እንዲደረግላቸው ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። ብፁዕ አቡነ ፖል ሪቻርድ ጋላገር በሩሲያ የሚያደርጉትን ሐዋርያዊ ጉብኝት መጀመራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። እንደ ጎርጎሮሳውያኑ የ2027ቱ የዛይድ የሰው ልጅ ወንድማማችነት ሽልማት ለእጩዎች ክፍት መደረጉን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእርግጠኝነታችን ሳንመካ ለኢየሱስ ክርስቶስ ክፍት ልንሆን ይገባል ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 17 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። ቅዱስነታቸው በዕለቱ የቅዱስ ወንጌል ምንባብ ላይ በማስተንተን ባሰሙት ቃለ ምዕዳን አንዳንድ ጊዜ በማናውቀው መንገድ ብንጓዝም ሕይወታችንና ዓለምን ለመለወጥ ከኢየሱስ ክርስቶስ ጋር የግል ግንኙነት መገንባት አስፈላጊ እንደሆነ ያስገነዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Il Vangelo di questa domenica ci mette davanti a un interrogativo che interpella ciascuno di noi nel cammino della nostra fede.
1: ውድ ወንድሞችና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። ከማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ተወስዶ የተነበበው የዛሬው ቅዱስ ወንጌል በእውነት ለኔ ኢየሱስ ማን ነው በሚል በእምነት ጉዟችን ላይ እያንዳንዳችንን የሚያጋጥመን ጥያቄን ያቀርብልናል። ይህ የወንጌል ክፍል ጥያቄ ለደቀ መዝሙርነት ተመክሮ ምን ያህል ወሳኝ መሆኑን እንድንረዳ ያደርገናል። በርግጥም 12ቱ ሐዋርያት የመምህራቸውን ሕይወትና አገልግሎት በብዙ መንገድ ቢካፈሉም ነገር ግን ኢየሱስ ክርስቶስ ሐዋርያቱ የእግዚአብሔርን መንግሥት ምስጢር በእውነት እንደሚያውቁት ወይም እንደተረዱት አድርጎ አላሰበም። ስለዚህ ሰዎች ስለ እርሱ ምን እንደሚሉ ከጠየቃቸው በኋላ በቀጥታ እናንተስ እኔን ማን ትሉኛላችሁ ሲል ጠየቃቸው። የማቴዎስ ወንጌል ምዕራፍ 16 ቁጥር 15 ወንድሞችና እህቶች ሆይ ይህ ለእያንዳንዱ ዘመን ደቀ መዛሙርትና ለእያንዳንዳችን ጭምር መሠረታዊ ጥያቄ ነው። እምነት ለአንዴና ለመጨረሻ ጊዜ የተሰጠን ነገር አይደለም። ይልቁንም የኢየሱስ ክርስቶስንና የወንጌሉን መልእክት እንደገና ማግኘት አለብን። ወደ መልእክቱ በጥልቀት በመግባት በሕይወታችን ውስጥ የምናደርጋቸውን ምርጫዎች ማደስ አለብን። በዚህም እኛ ከምንናገረው ጋር የሚጣጣሙ ይሆናሉ። በዚህ መንገድ ሁሉንም ነገር እናውቃለን ብለን እንድናስብና እምነትን ወደ ተራ ልማድነት እንድናሳንስ የሚያደርገንን ፈተና ማሸነፍ እንችላለን። በየቀኑ ራሳችንን የምንጠይቀው ጥያቄ ለእኔ ኢየሱስ ማን ነው? በሕይወቴ ውስጥ የእርሱ መገኘት ምን ማለት ነው? የሚሉት በተለይ በጸሎትና በወንጌል አስተንትኖ ወቅት የሚነሱ ጥያቄዎች ናቸው። ሆኖም የወንድሞቻችንንና የእህቶቻችንን ቁስሎችና ፍላጎቶች እንዲሁም ህሊናችንን እጅግ በሚፈታትኑ ግንኙነቶችና ሁኔታዎች ውስጥ በምንገኝበት ወቅት ጭምር ይነሳሉ። በአጭሩ በዕለት ተዕለት ሕይወታችን ኢየሱስ ክርስቶስ ለእኛ ጠቃሚ ነገሮችን የተናገረና ያደረገ ታላቅ የታሪክ ሰው መሆኑን ወይም እኛን ወደ አብ ፍቅር ለማምጣትና ሕይወታችንንና የምንኖርበትን ዓለም ለመለወጥ የተላከ መሆኑን ማወቅ እንችላለን። ውድ ወንድሞችና እህቶች ሆይ ከእምነታችንና ሃይማኖታዊ እርግጠኝነት ለመውጣት ሳንሞክር ነገር ግን ከኢየሱስ ክርስቶስ ጋር ባለን እውነተኛ ግንኙነት ክፍት መሆንን እንቀጥል። ወደ ክርስትና እምነት ሲመጣ አንዳንድ ጊዜ በሰማነው ነገር፣ በጋራ ግምቶች ወይም በተሰጠን ምስክርነት ምናልባትም በጥሩ ዓላማ ረክተን ልንኖር እንችላለን። ሆኖም ኢየሱስ ክርስቶስ የግል ምላሽ እንድንሰጥ የበለጠ በቅርበት እንድናውቀውና በአዲስ ገጠመኝ ከእርሱ ጋር በወዳጅነት እንድንኖር ይጠይቀናል። ይህ ደግሞ የማናውቃቸውን መንገዶች እንድንከተልና ከገመትናቸው የተለዩ ምርጫዎችን እንድናደርግ ሊጠይቀን ይችላል። ይህ በግልና በቤተ ክርስቲያን ጉዞ አንዳንድ ጊዜ እንደምናስበው እስከ ዛሬ የምናደርጋቸውን ነገሮች ማድረግ ብቻ በቂ እንደሆነ በምናስበው የሐዋርያዊ አገልግሎት ምርጫዎቻችንም ሊከሰት ይችላል። በምትኩ ኢየሱስ ክርስቶስ ማን ነው? በእውነት አውቀዋለሁ ወይ? ወንጌሉ ዛሬ ለእኔ ምን ይላል? ምን አይነት እርምጃዎችንና ምርጫዎችን ለማድረግ ተጠርቻለሁ ብለን ራሳችንን አዘውትረን መጠየቅ ያስፈልጋል። በልጇ በኢየሱስ ክርስቶስ በኩል የእግዚአብሔርን ፈቃድ በልቧ ውስጥ የፈለገች እመቤታችን ቅድስት ድንግል ማርያም ዘውትር በእምነት መንገድ እንድትመራን እንጠይቃት በማለት ቅዱስነታቸው የዕለቱን ቃለ ምዕዳን ደምድመዋል።

0: ክቡራትና ክቡራን አድማጮቻችን፣ ከዚህ በላይ የሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 17 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮንጎ የኢቦላ ሰለባዎች እርዳታ እንዲደረግላቸው ጥሪ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኮንጎ ዴሞክራሲያዊት ሪፐብሊክ በኢቦላ ወረርሽኝ ለተጎዱት ሰዎችና በማዕከላዊ አፍሪካ ሪፐብሊክ በማዕድን ቁፋሮ አደጋ ለተጎዱት ሰዎች ዓለም አቀፍ እርዳታ እንዲደረግላቸው ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 17 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ባደረሱበት ወቅት በኮንጎ ዴሞክራሲያዊት ሪፐብሊክ ውስጥ በተከታታይ የኢቦላ ቫይረስ ወረርሽኝ መከሰቱን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኮንጎ ዴሞክራሲያዊት ሪፐብሊክ ውስጥ በኢቦላ ወረርሽኝ መስፋፋት ምክንያት ሕይወታቸውን ያጡትን ብዙ ጊዜ በጸሎት ያስታውሳቸዋለሁ ብለው ዓለም አቀፉ ማኅበረሰብ ለወረርሽኙ ምላሽ እንዲሰጥ ጥሪ አቅርበዋል። በርካታ የሰውን ሕይወት ለማዳን የአካባቢውን ማኅበረሰብ ጥረቶችን በማካተት ዓለም አቀፉ ማኅበረሰብ ምላሽ እንዲሰጥ አበረታታለሁ ብለዋል። በአሁኑ ጊዜ ምንም አይነት የተረጋገጠ ሕክምና ወይም ክትባት በሌለው የኢቦላ ቫይረስ መጠቃታቸው ከተረጋገጠባቸው 5300 ሰዎች መካከል እስካሁን ከ2500 በላይ ሰዎች ሕይወታቸውን ማጣታቸው ታውቋል። የዓለም ጤና ድርጅት እንደ ጎርጎሮሳውያኑ በግንቦት ወር 2026 ዓመተ ምህረት ባሰራጨው ዘገባ ወረርሽኙ በኮንጎ ዴሞክራሲያዊት ሪፐብሊክና በኡጋንዳ መከሰቱን አስታውቋል። የኮንጎ ዴሞክራሲያዊት ሪፐብሊክ የጤና ሚኒስትር በሀገሪቱ ውስጥ ለ16,000 ሰዎች የተሰጣቸው የኢርቤቦ ክትባት ሌሎች የኢቦላ ዝርያዎችን በማጥፋት ውጤታማ መሆኑን ተናግረዋል። የቫይረሱን ስርጭት ለማስቆም የሚደረገው ጥረት በመንግሥት ኃይሎችና ወረርሽኙ በተጠናከረባቸው ዋና ዋና ከተሞች በሚቆጣጠሩ የታጠቁ ቡድኖች መካከል በተፈጠረ ግጭት ምክንያት መስተጓገሉ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሌላ በኩል በማዕከላዊ አፍሪካ ሪፐብሊክ ዛምቦዌ ውስጥ በወርቅ ማዕድን ቁፋሮ አደጋ የተጎዱትንም በጸሎታቸው አስታውሰዋል። ቅዱስነታቸው በአደጋው ለተጎዱት ሰዎች በሙሉ ያላቸውን ቅርበት ገልጸው እግዚአብሔር ነፍሳቸውን በምሕረቱ እንዲቀበልና የማዕድን ማውጫ ቦታው ደህንነትና ሕጋዊነት ለማረጋገጥ የሚደረገውን ጥረት እንዲያግዝ ጸሎታቸውን አቅርበዋል። በማዕከላዊ አፍሪካ ሪፐብሊክ ዛምቦዌ የወርቅ ማዕድን ማውጫ ስፍራ ነሐሴ 12 2018 ዓ ም በተከሰተው የመሬት መደርመስ ከመቶ ሰዎች በላይ መሞታቸው ሲነገር፣ ከክስተቱ አስቀድሞ ቦታው ተዘግቶ እንደነበር መንግሥት አስታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ አቡነ ፖል ሪቻርድ ጋለገር በሩሲያ የሚያደርጉትን ሐዋርያዊ ጉብኝት መጀመራቸው ተገለጸ። በቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር በሩሲያ ሐዋርያዊ ጉብኝት መጀመራቸው ታውቋል። የቅድስት መንበር ጽሕፈት ቤት በኤክስ ገጹ ላይ ይፋ ባደረገው መርሃ ግብር መሠረት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ለሐዋርያዊ ጉብኝት ዛሬ ሩሲያ መድረሳቸውን ገልጾ ዓላማውም በጋራ ውይይትና በሰላም ላይ ያተኮረ እንደሆነ አስታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ሩሲያ ውስጥ ከአገሪቱ ባለሥልጣናት፣ ከሞስኮ ፓትርያርክ ጽሕፈት ቤት ተወካዮችና ከካቶሊካዊ ማኅበረሰብ ጋር እንደሚገናኙ ይጠበቃል። በቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር በሩሲያ ፌዴሬሽን የሚያደርጉት ሐዋርያዊ ጉብኝት መርሃ ግብር ይፋ መሆኑን የቅድስት መንበር ጽሕፈት ቤት በኤክስ ገጹ ላይ አስታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ወደ ሞስኮ የሚደርሱት ዛሬ ነሐሴ 18 ሲሆን ወደ ሮም የሚመለሱት አርብ ነሐሴ 22 2018 ዓመተ ምሕረት መሆኑን የጉብኝታቸው መርሃ ግብር አመልክቷል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ማክሰኞ ነሐሴ 19 2018 ዓ ም ከሩሲያው ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ከተገናኙ በኋላ ከሞስኮ ፓትርያርክ ጽሕፈት ቤት የውጭ ግንኙነት መምሪያ ሊቀመንበር ከሆኑት ብፁዕ አቡነ አንቶኒ ቮሎኮላምስክ ጋር እንደሚገናኙ ታውቋል። በቀጣዩ ቀን ረቡዕ ነሐሴ 20 2018 ዓ ም ከሩሲያ የውጭ ጉዳይ ፖሊሲ ጽሕፈት ቤት የፕሬዚደንት ረዳት ከሆኑት ዩሪ ኡሻኮቭ ጋር እንደሚገናኙ ታውቋል። የጊዜ ሰሌዳው በዓለም አቀፍ ደረጃ እጅግ አስቸጋሪ በሆኑ ጊዜያት ውስጥ እንኳን ቅድስት መንበር የውይይት መንገድን ለመቀጠል ያላትን ቁርጠኝነት አረጋግጧል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ሐሙስ ነሐሴ 21 2018 ዓ ም ከካቶሊክ ማኅበረሰብ ጋር የሚገናኙ ሲሆን የዕለቱን መርሃ ግብር የሚጀምሩት ከካህናት ከገዳማውያንና ገዳማውያት ጋር በሚደረግ ስብሰባ እንደሚሆን ታውቋል። ቀጥለውም በሞስኮ በሚገኘው እጅግ ንጽሕት እመቤታችን ቅድስት ድንግል ማርያም ካቴድራል ውስጥ መሥዋዕተ ቅዳሴን ካቀረቡ በኋላ ከብፁዓን ጳጳሳት ጋር እንደሚገናኙ ታውቋል። በሩሲያ የሚገኝ ካቶሊካዊ ማህበረሰብ በቁጥር አነስተኛ ሲሆን በመልካ ምድር አቀማመጥ ሰፊ ከሆኑ የአገሪቱ ክልሎች ውስጥ ተበታትኖ እንደሚገኝ ታውቋል። ይህም በሞስኮ የሚገኘውን የወላዲተ አምላክ ሀገር ስብከት፣ በሳራቶቭ የሚገኘውን የቅዱስ ክሌሜንት ሀገር ስብከት፣ በኖቮሲቪርክ የሚገኘውን የኢየሱስ ክርስቶስ ግልጸትና የኢርኩትስክ ቅዱስ ዮሴፍ ቤተ ክርስቲያንን እንደሚያካትት ታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ወደ ሩሲያ መዲና ሞስኮ ሲጓዙ ይህ ለመጀመሪያ ጊዜ እንዳልሆነ ሲታወቅ፣ የቅርብ ጊዜ ጉብኝታቸው የተካሄደው እንደ ጎርጎሮሳውያኑ በህዳር ወር 2021 ዓመተ ምህረት እንደነበር ይታወሳል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በወቅቱ ከአገሪቱ ጠቅላይ ሚኒስትር ሚካኤል ሚሹስቲን፣ ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የሞስኮ ፓትርያርክ ጽሕፈት ቤት የውጭ ግንኙነት ክፍል ኃላፊ ከነበሩት ሊቀ ጳጳስ ሂላሪው ጋር ተገናኝተው መወያየታቸው ይታወሳል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። እንደ ጎርጎሮሳውያኑ የ2027ቱ የዛይድ የሰው ልጅ ወንድማማችነት ሽልማት ለእጩዎች ክፍት መደረጉ ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በሕዝቦች መካከል ሰላማዊ አብሮ መኖርን ለማስፋፋት ለሚሰሩ ግለሰቦችና ድርጅቶች እውቅና የሚሰጠው የ2027ቱ የዛይድ የሰው ልጅ ወንድማማችነት ሽልማት የእጩዎች ጥቆማ እስከ መስከረም 21 ቀን 2019 ዓ.ም ድረስ ክፍት ሆኖ እንደሚቆይ ተገልጿል። በሕዝቦች መካከል ሰላማዊ አብሮ መኖርን ለማስፋፋት ለሚሰሩ ግለሰቦችና ድርጅቶች እውቅና የሚሰጠው የዛይድ የሰው ልጅ ወንድማማችነት ሽልማት ስምንተኛ ዙር እጩዎችን የመቀበል ሂደት በይፋ የተጀመረ መሆኑ ተገልጿል። የዛይድ የሰው ልጅ ወንድማማችነት ሽልማት የተቋቋመው እንደ አውሮፓውያን አቆጣጠር በ2019 ዓ.ም በአቡዳቢ በአልአዝሃር ታላቁ ኢማም አህመድ አልጣይብና በነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ መካከል የተደረገውን ታሪካዊ ስብሰባ ተከትሎ እንደሆነ የሚታወቅ ሲሆን፣ በዚህ ስብሰባ ወቅት ሁለቱ የሃይማኖት መሪዎች ለዓለም ሰላምና አብሮ መኖር የሰው ልጅ ወንድማማችነት በሚል ስያሜ በወጣው ሰነድ ላይ ፊርማቸውን ማኖራቸው ይታወሳል። በጎረጎሳውያኑ ለ2027 ዓ ም የዛይድ የሰው ልጅ ወንድማማችነት ሽልማት የሚቀርቡ እጩዎች እስከ መስከረም 21 ቀን 2019 ዓ ም ድረስ በዛይድ የሰው ልጅ ወንድማማችነት ሽልማት ይፋዊ ድኅረ ገጽ በኩል ሊቀርቡ እንደሚችሉም ተገልጿል። የተባበሩት አረብ ኤሚሬቶች መስራች በሆኑት በሟቹ ሼክ ዛይድ ቢን ሱልጣን አልናሃይማን ስም የተሰየመው ይህ ሽልማት 1 ሚሊዮን የአሜሪካ ዶላር የገንዘብ ሽልማትን እንደሚያካትት የተነገረ ሲሆን፣ ሽልማቱ የሼክ ዛይድን የሥነ ምግባር ቅርጽ፣ ሰብአዊነትና ለሌሎች ያላቸውን ክብር እንዲሁም ሃይማኖት፣ ጾታ፣ ዘር ወይም ዜግነት ሳይለዩ ሰዎችን ለመርዳት የነበራቸውን ቁርጠኝነት እንደሚያንጸባርቅና ተቋሙ በየዓመቱ ለውይይትና ለአብሮነት አስተዋጽኦ ላደረጉ አካላት እውቅና እንደሚሰጥም ተነግሯል። የዛይድ የሰው ልጅ ወንድማማችነት ሽልማት ዋና ጸሐፊ ዳኛ መሐመድ አብዱልሰላም በሰጡት ጋዜጣዊ መግለጫ ለዚህ ገለልተኛ ዓለም አቀፍ ሽልማት ስምንተኛ ዙር የእጩዎች ጥሪ መከፈቱ ለሰው ልጅ የሚጠቅሙና የሰው ልጅ ወንድማማችነት እሴቶችን በዓለም ዙሪያ የሚያራምዱ ጉልህ ሰብአዊ ጥረቶችን የማጉላት እንዲሁም የማክበርና ተልእኮን ቀጣይነት ያሳያል ብለዋል። ዳኛ አብዱልሰላም አክለውም ሽልማቱ ታሪካዊውን የሰው ልጅ ወንድማማችነት ሰደድ መርሆች ወደ ተግባራዊ ፕሮግራሞች በመቀየር በዓለም ዙሪያ ባሉ ማህበረሰቦች ውስጥ ዘላቂ ተጽዕኖ የሚፈጥሩ ከፍተኛ ሚና ያላቸው ተነሳሽነቶች መደገፉን ይቀጥላል ያሉ ሲሆን፣ በዓለም አቀፍ ደረጃ የሰው ልጅ ወንድማማችነት እሴቶችን ለማራመድ ትርጉም ያለው አስተዋጽኦ ለሚያበረክቱ ግለሰቦችና አካላት በዚህ ዓመት አዳዲስ እጩዎችን ለመቀበል በጉጉት እንጠብቃለን ብለዋል። የዛይድ የሰው ልጅ ወንድማማችነት ሽልማት ሰባተኛ ዙር አሸናፊዎች ጥር 27 ቀን 2018 ዓ.ም አቡዳቢ በሚገኘው ለመስራሹ መታሰቢያነት በተገነባው ሕንፃ ውስጥ በተደረገ ሥነ ሥርዓት ላይ እውቅና እንደተሰጣቸው የሚታወስ ሲሆን፣ ይህ በአዘርባጃንና በአርሜንያ መካከል ለተደረገው ታሪካዊ የሰላም ስምምነት፣ ታውን ለተባለው የፍልስጤሙ የሰብአዊ ድርጅት እንዲሁም ለአፍጋኒስታኗ የሴቶች መብት ተሟጋች ዛርቃ ያፍታሊ የተሰጠው የ2026 የዛይድ የሰው ልጅ ወንድማማችነት ሽልማት ተቋማቱና ግለሰቦቹ ለሰላማዊ አብሮ መኖር፣ ለሰብአዊ እርዳታ እና ለሁሉም ተደራሽ የሆነ ትምህርትን በማስፋፋት ረገድ ላበረከቱት አስተዋጽኦ እውቅና ለመስጠት እንደሆነም ተነግሯል። የዛይድ የሰው ልጅ ወንድማማችነት ሽልማት እንደ አውሮፓውያን አቆጣጠር ከ2019 ዓ ም ጀምሮ በጤና፣ በትምህርት፣ በዘላቂ ልማት፣ በስደተኞች ድጋፍ፣ በማኅበረሰብ ልማት፣ በምግብ እርዳታ እንዲሁም በወጣቶችና በሴቶች አቅም ግንባታ ዘርፎች አስተዋጽኦ ላበረከቱ ከ20 አገራት ለተውጣጡ 20 ግለሰቦችና ተቋማት ዕውቅና መስጠቱም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 18 2018 ዓመተ ምሕረት ዝግጅታችን ነው። የጋራ ጥቅም ከሰው ልጅ ማህበራዊ ተፈጥሮ በሚመነጭ የእያንዳንዱ ግለሰብ ጥቅም በተራው ከሰው ጋር በተያያዘ ሁኔታ ብቻ ሊገለጥ ከሚችለው የጋራ ጥቅም ጋር ይግድ ይያያዛል። የጋራ ጥቅም ሲባል ሰዎች በቡድን ወይም በተናጠል ሐሳባቸው ሙሉ በሙሉና በቀላል በሚሟላበት የማህበራዊ ሁኔታዎች አጠቃላይ ድምር መሆኑ ግንዛቤ ሊያገኝ ይገባል። የጋራ ጥቅም የሁሉንም ህይወት ይመለከታል። አርቆ አስተዋይነትን ይጠይቃል። በተለይም በበለጠ ሁኔታ በስልጣን ላይ የሚገኙ ሰዎችን ብልህነት ይጠይቃል። የጋራ ጥቅም 3 መሰረታዊ ነጥቦችን ያካትታል። አንደኛ፣ የጋራ ጥቅም ለሰው ክብር ቅድሚያ መስጠትን ይጠይቃል። ስለ ጋራ ጥቅም ሲባል ባለስልጣናት የሰዎችን መሰረታዊና የማይገረሰስ መብት የማክበር ግዴታ አለባቸው። ህብረተሰቡ እያንዳንዱ አባል ጥሪውን ከፍጻሜ እንዲደርስ ሊተባበረው ይግድ ነው። የጋራ ጥቅም የሚገኘው ወይም አለ የሚባለው ሰብአዊ ክብርን ለማዳበር አስፈላጊ የሆነ ባህሪያዊ ነጻነትን ተግባራዊ የሚያደርጉ ሁኔታዎች ሲኖሩ ነው። በተለይም ሰዎች በነጻ ህሊና መንቀሳቀስ መስራት ሲችሉ፣ ግላዊ ነጻነታቸው ሲጠበቅና ሃይማኖት ነክ በሆኑ ጉዳዮች በራሳቸው መወሰን ሲችሉ የእነኚህ ሁኔታዎች መኖር ይረጋገጣል። ሁለተኛ፣ የጋራ ጥቅም ማኅበራዊ ብልጽግናና የራሱ የቡድንን እድገት ይጠይቃል። እድገት የማኅበራዊ ሁኔታዎች ሁሉ ማሳያ ነው። በእርግጥም በጋራ ጥቅም ስም በተለያዩ ጥቅሞች መካከል ተገቢውን ዳኝነት መስጠት የባለሥልጣናት ተግባር ነው። ይሁንና ሥልጣን እውነተኛ ሰብአዊ ሕይወት ለመምራት የሚያስፈልጉትን ምግብ፣ ልብስ፣ ጤና፣ ሥራ፣ ትምህርትና ባህል፣ ተገቢ መረጃ፣ ቤተሰብ የመመስረት መብትና የመሳሰሉትን ለእያንዳንዱ ማስገኘት ይኖርበታል። በመጨረሻም የጋራ ጥቅም ለትክክለኛ ሥርዓት የሚያስፈልጉትን ሰላምን ማለትም መረጋጋትንና ደህንነትን ይጠይቃል። ከሥነ ምግባር አኳያ ተቀባይነት ባለው መንገድም ሥልጣን የኅብረተሰቡንና የአባላቱን ደህንነት የማስጠበቅ ድርሻ እንዳለው ይገመታል። ሥልጣን ሕጋዊ ለሆነ ግላዊና የጋራ ጥበቃ መብት መሠረት ነው። እያንዳንዱ ሰብአዊ ኅብረተሰብ በዚሁ መልኩ እንዲታወቅለት የሚፈልገው የጋራ ጥቅም አለው። እጅግ የተሟላው ተግባራዊነቱ የሚንጸባረቀውም በፖለቲካዊው ማኅበረሰብ ውስጥ ነው። የሲቪሉን ኅብረተሰብ የዜጎችንና በመካከሉ ያሉ አካላትን የጋራ ጥቅም መጠበቅና ማሳደግ የመንግሥት ተግባር ነው። የሰው እርስ በርስ መደጋገፍ በዓለም ውስጥ እያደገና ቀስ በቀስም እየተስፋፋ በመሄድ ላይ ይገኛል። እኩል ተፈጥሯዊ ክብር ያላቸውን ሕዝቦች ያቀፈው የሰብአዊ ቤተሰብ ትስስር ዓለም አቀፋዊ የጋራ ጥቅም መኖሩን ያመለክታል። ይህም ጥቅም የሰዎችን የተለያዩ ፍላጎቶች ለማርካት የሚችል የሕዝቦች ማኅበረሰባዊ ድርጅት መኖርን ይጠይቃል። ይህም የምግብ፣ የጤና አጠባበቅ፣ የትምህርት ጥያቄዎችን ከዚህም በላይ እዚህና እዚያ የሚነሱ አንዳንድ ሁኔታዎችን ለምሳሌም በመላው ዓለም ተበታትነው የሚገኙ ስደተኞችን ችግር የሚያቃልል ስደተኞችንና ቤተሰቦቻቸውን የሚረዳ ድርጅት መመስረትን ያካትታል። የጋራ ጥቅም ሁል ጊዜ በሰዎች እድገት ላይ የሚያተኩር ነው። የነገሮች አደረጃጀት ምን ጊዜም ለሰዎች ቅድሚያ የሚሰጥ እንጂ በተቃራኒው መሆን የለበትም። ይህም ሥርዓት የተመሠረተው በእውነት ላይ፣ የተገነባው በፍትሕ ላይ፣ የሚንቀሳቀሰው በፍቅር ነው። ተሳትፎ አንድ ሰው በማኅበራዊ መስተጋብር በፈቃደኝነትና በችሮታው የሚፈጽመው ሥራ ነው። የጋራ ጥቅምን በማጎልበት ረገድ ሁሉም እንደየደረጃውና እንደየሚናው መሳተፍ ይኖርበታል። ይህ ግዴታ በሰው ልጅ ባሕርያዊ ክብር ውስጥ ያለ ነው። ከሁሉ በፊት ተሳትፎ ገቢራዊ የሚሆነው አንድ ሰው ኃላፊነትን ሲቀበል፣ ለምሳሌም ቤተሰቡን ለማስተማር በሚያደርገው ጥንቃቄ፣ ትጋት ባልተለየው ሥራውና በመሳሰለው ግላዊ ተጠያቂነትን ተቀብሎ ለኅብረተሰቡና ለሌሎች ጥቅም ሲሰለፍ ነው። በተቻለ መጠን ዜጎች በመንግሥታዊ እንቅስቃሴ ንቁ ተሳትፎ ማድረግ አለባቸው። የዚህ ተሳትፎ ባሕሪ ከአገር አገር ወይም ከባህል ባህል ሊለያይ ይችላል። በሥርዓታቸው አብዛኛውን ዜጋ እውነተኛ ነጻነት በሰፈነበት ሁኔታ በመንግሥት ሥራ ውስጥ የሚሳተፉ አገሮችን ሁሉ ሊያመሰግናቸው ይገባል። የጋራ ጥቅምን እውን ለማድረግ በሚደረጉ ጥረቶች ሁሉ ተሳታፊዎች ልክ እንደ ማንኛውም ሥነ ምግባራዊ ግዴታ ራሱ የማይቋረጥ ተሐድሶ ያልተለየው መለወጥን ያደርጉ ዘንድ ይጠበቅባቸዋል። የቡድኑን አባላት በራስ የመተማመን ዝንባሌ የሚያጎለብቱ እሴቶችን ማጠናከርና ራሳቸውን ለሌሎች አገልግሎት ያውሉ ዘንድ ማበረታታት በስልጣን ላይ የሚገኙ ኃላፊዎች ግዴታ ነው። ተሳትፎ የሚጀምረው በትምህርትና በባህል ነው። ምንም ቢሆን የሰው ልጅ መጻኢ ዕድል በጪዎቹ ትውልዶች ሕይወትና ብሩህ ተስፋ የሚጠብቃቸው ስለመሆኑ ማሳመን በሚችሉ ሰዎች መዳፍ ውስጥ እንዳለ ማሰብ ይችላል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ ነሐሴ 19 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፖርቱጋል ጦር ሰራዊት ከጌታ ብርታትን በማግኘት ዜጎችን እንዲጠብቅ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስን በእያንዳንዱ ሰው ላይ ማግኘት እንደሚቻል ማስገንዘባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ይህ የኃላፊነት ጊዜ ነው በሚል ርዕስ የተዘጋጀ ርዕሰ አንቀጽ በሦስተኛው ዝግጅታችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፖርቱጋል ጦር ሰራዊት ከእግዚአብሔር ዘንድ ብርታትን በማግኘት ዜጎችን እንዲጠብቅ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፖርቱጋል የጦር ሰራዊት አባላት ጋር ነሐሴ 18 2018 ዓ.ም በቫቲካን ተገናኝተዋል። ቅዱስነታቸው የጦር ሰራዊት አባላትን በቫቲካን ተቀብለው ባስተላለፉት መልእክት ከእግዚአብሔር ዘንድ በሚያገኙት ጥንካሬ በመበርታት ዜጎችን እንዲጠብቁ አሳስበው በቅርቡ ያረፉትን ሁለት የፖርቱጋል ወታደሮችን በማስታወስ ጦር ሰራዊቱ ትውልድ አገሩን የሕግ የበላይነትንና የዜጎቻቸውን ሕይወትና ደህንነት እየጠበቁ በእግዚአብሔር ድጋፍ ጠንካሮች እንዲሆኑ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለፖርቱጋል የጦር ሰራዊት አባላት ባደረጉት ንግግር ሰዎች ራሳቸውን መከላከል የማይችሉ መሆናቸውን በማወቅ ተልእኳቸውን በትህትና ለመወጣት ከእግዚአብሔር ዘንድ ጥንካሬን እንዲያገኙ አበረታተዋል። እያንዳንዳችሁ በየቀኑ የትውልድ አገራችሁን ሉዓላዊነትና የሕግ የበላይነትን የማስከበር የዜጎቻችሁን ደህንነት የመጠበቅ ክቡር ተልእኮ አላችሁ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ነሐሴ 18 2018 ዓ.ም በቫቲካን ለተቀበሉት የፖርቱጋል የጦር ሰራዊት አባላት ቡድን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፖርቱጋል ለሚገኙት የጦር ኃይሎች፣ የአየር ኃይል፣ የባህር ኃይል፣ የብሔራዊ ሪፐብሊካን ጥበቃና የሕዝብ ደህንነት ፖሊስ አባላት፣ ክርስቲያን ሆኑ ክርስቲያን ላልሆኑት በሙሉ ሰላምታቸውን አቅርበው እንዲሁም አርብ ነሐሴ 15 ያረፉትን ሁለት ወጣት ወታደሮችን አስታውሰዋል። ወታደሮቹ እንደ ደጉ ሳምራዊ እርዳታን ለመስጠት በመንገድ ላይ ቆመው ሕይወታቸውን አጥተዋል ሲሉ ተናግረው አክለውም እነሱንም ሆነ ቤተሰቦቻቸውን ለእግዚአብሔር አደራ ሰጥተዋል። ሁለቱ ወታደሮች የሞቱት ጎማ ሲቀይር የነበረ አንድ የጭነት መኪና አሽከርካሪ ሲርዱ በደረሰባቸው የመኪና አደጋ እንደነበር ይታወሳል። የጦር ሰራዊቱ አባላት በሮም የተገኙት ከ60 ዓመታት በፊት እንደ ጎርጎሮሳውያኑ በ1966 ዓመተ ምህረት ተመስርቶ በ1981 ዓመተ ምህረት ወደ ወታደራዊ መኮንነት ያደገበትንና ከ25 ዓመታት በፊት የመጀመሪያው ጳጳስ የተሾሙበትን ጨምሮ ሌሎች ተከታታይ የመታሰቢያ በዓላትን ለማክበር እንደነበር ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያን ለሆኑት የጦር ሰራዊት አባላት ባስተላለፉት መልእክት ወደ ሮም ያደረጉት ጉዞ ለግል ሕይወት እድሳትና እምነታቸውን የሚያጠናክሩበት አጋጣሚ አድርገው እንዲጠቀሙት ጥሪ አቅርበዋል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ላይ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ እግሮቻችሁም ለሰላም ወንጌል ዝግጁ ሆናችሁ ጸንታችሁ ቁሙ ያለውን እንዲከተሉ አበረታተዋል። በቅፍርናሆም እንደነበረው የመቶ አለቃ ኢየሱስ መከራን የሚቀበል አገልጋዩን እንዲፈውሰው እንደጠየቀው ሁሉ በጌታም እንዲጸኑ አሳስበዋል። ሰዎች አቅመ ደካሞች ቢሆኑም ነገር ግን ወደ ኢየሱስ ክርስቶስ ሲቀርቡ ከራሳቸው የሚበልጥ ነገር የሚመኙ መሆኑን እንዲያውቁ አደራ ብለዋል። ኢየሱስ ክርስቶስ ሕይወታችሁ የምትቀረጽባቸውን እሴቶች በሚገባ ያውቃል ያሉት ቅዱስነታቸው እነሱም ታዛዥነት፣ ተግሳጽ፣ ራስን መካድ፣ ታማኝነት፣ ጓደኝነት፣ ቁርጠኝነት፣ ኃላፊነትና ድፍረት ናቸው ሲሉ አብራርተው የመቶ አለቃውም እግዚአብሔር እንደሚፈልገው ተሰምቶታል ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማከልም የመቶ አለቃው በአመለካከቱ የሥልጣን ተዋረድን እንዴት እንደገመገመውና ይህም የዕለት ተዕለት ሕይወቱ ገጽታ ጌታና አምላኩ እንደሆነ ከሚገልጸው ከናዝሬቱ ኢየሱስ ጋር ያለውን ግንኙነት እንዲረዳ ማገዙን ያሳያል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ ወታደር በአንድ በኩል ሥልጣኑን ያውቃል፣ በሌላ በኩል ደግሞ በእግዚአብሔር ልጅ ፊት የእምነት ጥንካሬንና የትሕትና ድፍረትን አሳይቷል ሲሉ ተናግረው አንድ ሰው ምንም ያህል ኃላፊነትና ኃይል ቢኖረውም ምንም ያህል የማይነቀፍ ቢሆንም ዘወትር ማለቂያ የሌለው ዘላለማዊነት ይጠማል ሲሉ አጽንኦት ሰጥተዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለካህናት ባስተላለፉት መልእክት ቤተ ክርስቲያን የወታደር አባላትና የፖሊስ መኮንኖችን መንፈሳዊ እድገት ኃላፊነት ለካህናት እንደምትሰጥ ተናግረው ሁሉንም ሰው በደስታ እንዲቀበሉ፣ እንዲያዳምጡ፣ የእግዚአብሔርን ቃል እንዲያመጡላቸውና ቅዱሳት ምስጢራትን በማክበር ከእያንዳንዱ ሰውና ቤተሰቦቹ ጋር በመሆን በክርስቶስ ስም እንዲያገለግሉ አበረታተዋቸዋል። ከዚህ ልዩ አገልግሎት የሚመጣው በክርስትና ሕይወት ልምምድ ውስጥ የግል እድገትና የምታገለግሏቸው የወታደራዊ እና የደህንነት ኃይሎች እስትንፋስ ጥንካሬ ውጤት ናቸው ሲሉ ለአገልግሎታቸው አመስግነዋል። ለቤተ ክርስቲያኒቱና ለአገሪቱ ያላችሁ ፍቅር ምስክርነት መጽናናትን የሚያመጣና ተስፋን የሚሰጥ ነው ብለው በመጨረሻም የፋጢማ እመቤታችን ቅድስት ድንግል ማርያም በተልእኳችሁ ውስጥ ከሚገኙት ሁሉ ጋር እንድትሆን በመጸለይ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስን በእያንዳንዱ ሰው ላይ ማግኘት እንደሚቻል አስገነዘቡ።
ሩስ ሊቃነ ጳጳሳት ሊዮ 14ኛ በስፔን የአምሮና የጡንቻ ህመም ያለባቸውን ሰዎች የሚደግፍ መንግስታዊ ካልሆነ የማርሶዴቶ ፌዴሬሽን ቡድን አባላት ጋር በቫቲካን ተገናኝተዋል። ቅዱስነታቸው ለቡድኑ አባላት ባደረጉት ንግግር ኢየሱስ ክርስቶስን እጅግ ደካማና ተጋላጭ በሆኑ ሰዎች ህይወት ውስጥ ማየት እንደ ሰባዊና ክርስቲያናዊ ማህበረሰብ እንድናድግ ያስችለናል ሲሉ አስተውሰዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በስፔን ቶሌዶ ግዛት ውስጥ እንደ ጎርጎሮሳውያኑ በ1980 ዓመተ ምህረት ተመስርቶ የአምሮና የጡንቻ ህመም ያለባቸውን ሰዎች በመደገፍ ላይ የሚገኝና የተቋቋመበትን 45ኛ ዓመት ዘንድሮ ለማክበር ወደ ሮም የተጓዙትን የማርሶዴቶ ፌዴሬሽን አባላትን ነሐሴ 19 2018 ዓመተ ምህረት ጧት በቫቲካን ተቀብለው አነጋግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለእንግዶቹ ባደረጉት ንግግር የፌዴሬሽኑ ስራ ማንም የማያየውና እግዚአብሔር ብቻ ሊሸልመው የሚችላቸውን በርካታ ስራዎች ያካተተ ከባድ ስራ ነው ሲሉ አስረድተው፣ ሆኖም ስራው በእያንዳንዱ ሰው ፊት ኢየሱስ ክርስቶስን በማግኘት በጥልቅ የሚደሰቱበት ተልእኮ መሆኑን አጽንኦት ሰጥተዋል። ቅዱስነታቸው በማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ እውነት እላችኋለሁ ከሁሉ ለሚያንሱት ከእነዚህ ወንድሞቼ ለአንዱ እንኳን ያደረጋችሁት ለእኔ እንዳደረጋችሁት ነው የሚለውን በመጥቀስ የማርሶዴቶ ፌዴሬሽን አባላት በስራቸው አማካኝነት የወንጌል ምስክሮች መሆናቸውን ጠቁመው፣ ይህም በህመም በተጎዱ ሰዎች ህይወት ውስጥ እኛን የሚፈታትንን የኢየሱስ ክርስቶስ እይታ በመገንዘብ እንደ ሰብአዊና ክርስቲያናዊ ማህበረሰብ እንድናድግ ይረዳናል ብለዋል። አንድነት፣ ሰብአዊ ክብርን መከላከልና በማህበረሰብ ውስጥ ሙሉ በሙሉ መካተት የሚሉት ፌዴሬሽኑ የአእምሮና የጡንቻ ህመም ካለባቸው ሰዎች ጋር ለመስራት ያለውን አካሄድ የሚያመለክቱ እሴቶች መሆናቸው ታውቋል። አባ ማርሸሊኖ ካሳስ ፖይንቴ የአእምሮ ችግር ያለበት ሰው ያለ ድጋፍ መቅረት የለበትም በማለት ከአርባ ዓመታት በፊት የመሰረቱት የማርሶዴቶ ፌዴሬሽን ህልማቸውን እውን ማድረግ መጀመሩ ይታወሳል። ፌዴሬሽኑ በአሁኑ ጊዜ ከ2600 የሚበልጡ ሰዎችን በማገልገል ላይ የሚገኝ ሲሆን ሩስ ሊቃነ ጳጳሳት ሊዮ 14ኛ ዘንድሮ ሰኔ ወር በስፔን ሐዋርያዊ ጉብኝት ባደረጉበት ወቅት የጠቀሱትን መልእክት ተግባራዊ ለማድረግ ጥረት በማድረግ ላይ እንደሚገኝ ታውቋል። ቅዱስነታቸው በመልእክታቸው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ የክርስቶስን ፍቅር ለወንድሞቻችንና ለእህቶቻችን ማሳየት ግድ ይለናል ብለው ለእነርሱ ፍላጎት ምላሽ የምንሰጥበት ልግስናና እንክብካቤ የእምነታችን ማረጋገጫ ነው ማለታቸው ይታወሳል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለማርሶዴቶ ፌዴሬሽን አባላት ያስተላልፉትን መልእክት ሲያጠቃልሉ የእመቤታችን ቅድስት ድንግል ማርያም ጥበቃን በመለመን በቀጣይ ስራቸው ከቡድኑ ጋር አብራቸው እንድትጓዝ ተማጽነዋል። እመቤታችን ቅድስት ድንግል ማርያም በችግር ጊዜ ታበርታችሁ፣ ትኩረታችሁን ዘወትር በእግዚአብሔር ላይ ለማድረግና ፌዴሬሽናችሁ ለቤተ ክርስቲያንም ሆነ ለህብረተሰብ እውነተኛ ምሳሌ ሆኖ ለመቀጠል ትርዳችሁ በማለት የእግዚአብሔርን ቡራኬ ተመኝተውላቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሪሚኒ ነሐሴ 16 2018 ዓ.ም በተካሄደው ስብሰባ ላይ ባደረጉት ንግግር ወደ ኋላ እንድንመለስ ከሚያደርገን የሐሰት እውነታ ወጥተን ወደ እውነተኛ የምህረት እውነታ መመለስ ይገባል በማለት ጥሪ ማቅረባቸው ይታወሳል። ይህን መሠረት በማድረግ የቅድስት መንበር መገናኛዎች ርዕስ አንቀጽ ዝግጅት ክፍል ኃላፊ አንድሪያ ቶርኔሊ ይህ ኃላፊነት የምንወስድበት ሰዓት ነው በሚል ርዕስ የሚከተለውን ርዕስ አንቀጽ አዘጋጅቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አእምሮን፣ ቃላትንና አገራትን ለግጭት ከሚያነሳሳ የሐሰት እውነታ ይልቅ የዛሬው ካቶሊካዊ ባህል የምህረትን እውነታ ማቅረብ አለበት። በምህረት እውነታ ውስጥ ጠላትነት ሊኖር አይችልም። ሰዎች በሙሉ ጠላቶች እንኳ ቢሆኑ በወንድማማችነትና እህትማማችነት መንፈስ በእውነት መገናኘት አለባቸው ማለታቸው ይታወሳል። እነዚህ ቃላት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሪሚኒ ከተማ በተካሄደው ስብሰባ ላይ ለተሳታፊዎቹ የተናገሯቸው ናቸው። ህብረትና ከነጻነት ተሞክሮ በመነሳት በተለይም በበጋው የእረፍት ጊዜ ማጠናቀቂያ ላይ በሺዎች የሚቆጠሩ ወጣቶች በተገኙበት ስብሰባ ላይ የተናገሯቸው ናቸው። እነዚህ ቃላት ስብሰባውን ብቻ በማስመልከት የቀረቡ ሳይሆን ነገር ግን ከሁሉ አስቀድሞ በምንገኝበት እውነታ ማየት እንድንችል የቀረቡ እውነተኛ ግብዣ ነበሩ። የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ከ44 ዓመታት በፊት ለስብሰባው ተካፋዮች ባደረጉት ንግግር ግንኙነትና በሕዝቦች መካከል ያለ ወዳጅነት ለሚሉ ጭብጦች ውበት አጽንኦት በመስጠት በዓለም ታሪክ ውስጥ አስደናቂ ጊዜያት ናቸው ሲሉ ጠርተዋቸው ነበር። ዛሬ የዓለም አቀፍ ሁኔታ ከዚያን ጊዜ በበለጠ እርግጠኛ ያልሆነ አደገኛ ጊዜ ነው። በቁጥር እየጨመሩ የመጡ ግጭቶች፣ በሲቪሎችና በሕፃናት ላይ የሚፈጸሙ ጭፍጨፋዎች ብዙ ናቸው።
አንድ ሰው ስለ ጋዛና ስለ ዩክሬን ግጭት ብቻ ያስብ ይሆናል። ነገር ግን ብዙ ሀገራት የመሳሪያ ትጥቃቸውን ለማደራጀት ብዙ ገንዘብ እያፈሰሱ ይገኛሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚሁ ሁሉ መሃል የስብሰባውን ጥሪ በማስታወስ ይህም በተወሰነ አካባቢ ብቻ ተከልሎ መቆየት ሳይሆን እርስ በርስ የመገናኘትና የውይይት መስቀለኛ መንገዶች መሆን እንደሚገባ በማሳሰብ ጊዜውንም የኃላፊነት ጊዜ ብለው ጠርተውታል። ከሃያኛው ክፍለ ዘመን አሳዛኝ ሁኔታዎች በኋላ ዛሬ የኢየሱስ ክርስቶስ መከተል ማለት ክፋት ከክፋት ጋር መዋጋት የማይችል መሆኑን ሙሉ በሙሉ መገንዘብ ማለት ነው። ለእኛ ሲል በተሰቀለው በመሲሁ ኢየሱስ ክርስቶስ የተዋቀረ ብቸኛው የመቤዠት መንገድ እና የክርስቲያን መልስ ፍቅር ነው። ስለዚህ ዛሬ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሰት ብለው ለመጥራት ያላመነቱትን አእምሮን፣ ቃላትንና አገራትን እንደገና ለጥፋት ለሚቀሰቅሱት በሙሉ የካቶሊክ ባህል በእውነተኛ እውነታ ምላሽ ይሰጣል። የምህረት እውነታ ጥላትነት የሌለበትና ሁሉም ሰው በእውነተኛ ወንድማማችነትና የእህትማማችነት መንፈስ የሚገናኙበት ነው። ስለዚህ የሰው ልጅ አብሮ መኖርን ከጥርጣሬ ነፃ ለማውጣት፣ ከመጠን ያለፈ ትርፍን ከማምለክ፣ ቴክኖሎጂንና ፋይናንስን ከሞት ንግድ ለማላቀቅ ተጨባጭ ውሳኔ የሚያደርጉ ደፋር ሰዎች ያስፈልጋሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለድህነትና ለእኩልነት ማጣት፣ ለጦርነትና ለአካባቢያዊ አደጋዎች መንስኤ የሆኑት ኢፍትሐዊ የኃይል ግንኙነቶች እንዲጋለጡ ጥሪ አቅርበዋል። ይህ የሐዋርያው ቅዱስ ጴጥሮስ ተተኪ ጠንካራና ተጨባጭ ጥሪ ከርዕሰ ሊቃነ ጵጵስና ሥልጣናቸው የመጀመሪያ ቀን ጀምሮ ትጥቅ የሌለበትና ትጥቅን የሚያስፈታ ሰላም በማለት ሲናገሩ የቆዩ ሲሆን ይህም የሁሉን ካቶሊካዊ ምዕመናን ማኅበራዊና ፖለቲካዊ ተሳትፎን ለማረጋገጥ እንደ መስፈርት መወሰድ አለበት። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስብሰባው ተካፋዮች ኃላፊነቶችን እንዲወስዱ፣ ራሳቸውን በቀዳሚነት እንዲያስቀምጡ፣ በተለይም ከሁሉም አይነት የጠባብነት ስሜቶች በላይ ትስስራቸውን እንዲያሰፉ መጋበዛቸው ጠቃሚ ነው። የኅብረትና የነጻነት እንቅስቃሴዎች፣ ቡድኖችና ማኅበረሰቦች፣ የተለያዩ ባህሎች፣ ስሜቶችና ዳራዎች ካሏቸው ወንድሞችና እህቶች በተለይም ከድሆች ለማራቅ የሚፈልገውን ሁሉ በመቃወም ወደ እውነታው ሙሉ በሙሉ መግባት የሚቻልባቸው ዋና ምንጭ መሆን አለባቸው። በመጨረሻም በፍቅር ውስጥ ማስገደድ፣ የሐሰት ትርክት ማቅረብ ወይም መመልመል ፈጽሞ እንደማይኖር ለማድረግ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማሳሰቢያ ማጉላት ተገቢ ነው። ምክንያቱም ፍቅር የሚገኘው በነጻነት በዘላቂ ግንኙነትና በራስ ልግስና ስጦታ ብቻ ነው በማለት ርዕሰ አንቀጹ ሐተታውን ደምድሟል። ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ነሐሴ 19 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ዝግጅታችን የቤተክርስቲያን ማህበራዊ አስተምሮ ተፈጥሯዊ ሁኔታ በሚል ርዕስ የቀረበ እንደሆነ ከወዲሁ ለመግለጽ እንወዳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የቤተ ክርስቲያን ማህበራዊ አስተምሮ ተፈጥሯዊ ሁኔታ በእምነት ብርሃን የበራ እውነት። የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ መጀመሪያ ላይ የቤተ ክርስቲያኑ አስተምሮ አንድ አካል ተደርጎ አልታሰበም ወይም አልተቆጠረም ነበር። ነገር ግን ከጊዜ በኋላ በማህበራዊ ጉዳዮች ውስጥ በርካታ የቤተ ክርስቲያኑ አስተምሮዎችና ጣልቃ ገብነቶች መፈጠር ጀመሩ። በዚህ መንገድ መገኘቱ ተፈጥሮ ዘዴውና የስነ አምሮ አወቃቀር አንጻር አንዳንድ ለውጦች የተከናወኑ መሆናቸውን ለመረዳት የሚያስቸግር አይሆንም። የቤተ ክርስቲያን ማኅበራዊ አስተምሮ ርዕዮተ ዓለም ሳይሆን የነገረ መለኮት አስተምሮና በተለይ የሞራል ስነ መለኮት ወይም መስክ ነው። ቅዱስ ዮሐንስ ጳውሎስ ሶሉቺቲዩዶ ሬስ ሶቻሊስ በሚል ርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 571 ላይ እንደተገለጸው የቤተ ክርስቲያን ማህበራዊ አስተምሮ በማህበራዊ ኢኮኖሚያዊ መለኪያዎች መሰረት ብቻ ሊገለጽ አይችልም። የቤተ ክርስቲያን ማህበራዊ አስተምሮ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ግንኙነቶችን ለመግለጽና ለማመንጨትና ለማፍራት የታቀደ ርዕዮተ ዓለም ወይም ስልታዊ ሥርዓት አይደለም። ነገር ግን ለራሱ አንድ ምድብ ነው። የቤተ ክርስቲያን ማህበራዊ አስተምሮ በሰው ልጆች ህብረት ውስጥ ባለው ውስብስብ እውነታዎች ላይ በማህበረሰቡና በዓለም አቀፍ ደረጃ በእምነትና በቤተ ክርስቲያኗ ባህል መሰረት በጥንቃቄ በማሰላሰል ውጤቱን ትክክለኛ እንደሆነ የሚያደርግ አስተምሮ ነው። ዋናው ዓላማው በሰው እና በጥሪው ላይ የሰው ልጅ ምድራዊ ተግባሩንና ከዚያም በኋላ ስለሚከተለው ሰማያዊ ህይወቱ ከግምት ባስገባ መልኩ ህይወቱ ከወንጌል ትምህርት መስመሮች ጋር ተመሳሳይ መሆኑ ወይም ተመጣጣኝ መሆኑን መወሰን ወይም ለማሻሻል እነዚህን እውነታዎች መተርጎም ነው። ዓላማው የክርስቲያን ባህሪን ለመምራት ነው። በመሆኑም የቤተ ክርስቲያኗ ማኅበራዊ አስተምሮ የሰዎችን ባህሪ ለመምራት የሚያገለግል ትምህርት ስለሆነ ስነ መለኮታዊ ተፈጥሮ አለው። ይህ ትምህርት የሚገኘው ክርስቲያናዊ ሕይወትና ህሊና ከእውነተኛው ዓለም ጋር በሚገናኙባቸው መሸጋገሮች ላይ ነው። የቤተ ክርስቲያኗ ማኅበራዊ አስተምሮ በግለሰቦች፣ በቤተሰቦች፣ በባህላዊና በማኅበራዊ ሕይወት ውስጥ የተሳተፉ ግለሰቦች እንዲሁም በፖለቲካ ውስጥ ያሉና የታሪክ ሂደት በታሪክ ውስጥ ተጨባጭ ቅርጽና አተገባበር ለመስጠት ጥረት ሲያደርግ ታይቷል። ቅዱስ ዮሐንስ ጳውሎስ ቼንቲስሙስ አኑስ በሚል ርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 59 ላይ እንደተወሰደው በእርግጥ ይህ ማኅበራዊ አስተምሮ ሦስት ደረጃዎች ያሉት ስነ መለኮታዊና ስነ ምግባራዊ ትምህርትን ያንጸባርቃል። እነዚህም የመሠረታዊ ተነሳሽነት ደረጃ፣ በኅብረተሰብ ውስጥ ያሉ የሕይወት መመሪያዎችን መምሪያ ደረጃ፣ ተጨባጭና ልዩ ማኅበራዊ ሁኔታዎች ውስጥ ዓላማና አጠቃላይ ደንቦችን ለማስታረቅ የሚጥር የሕሊና ደረጃ የተሰኙት ናቸው። እነዚህ ሦስቱ እርከኖች በትክክል የቤተ ክርስቲያኗን ማኅበራዊ አስተምሮ ትክክለኛ ዘዴና ልዩ አወቃቀር በግልጽ ያብራራሉ። የቤተ ክርስቲያኗ ማኅበራዊ አስተምሮ በመጽሐፍ ቅዱሳዊ መገለጥ እና በቤተ ክርስቲያኗ ባህል ውስጥ ይገኛል። ከላይ ከሚመጣው ከዚህ ምንጭ የሰውን ተሞክሮና ታሪክ ለመረዳት ለመፍረድና ለመምራት የሚረዳ መነሳሳትንና ብርሃንን ይስባል። ከምንም ነገር በላይ እና ከምንም ነገር በፊት እግዚአብሔር ለፈጠረው ዓለምና በተለይም በቅድስት ሥላሴ ኅብረት ውስጥ ተሳታፊ እንዲሆን ለተጠራው የሰው ልጅ ሕይወትና ዕጣ ፈንታ ከእግዚአብሔር የተሰጠ የማዳን ዕቅድ ነው። መለኮታዊውን ቃል የሚቀበልና በተግባር ላይ የሚያውል እምነት ከአስተሳሰቡ ጋር በትክክል እንዲሰራ ለማድረግ ይችላል ማለት ነው። የእምነት መረዳትን በተለይም ተግባራዊ እርምጃን የሚወስድ እምነት በምክንያታዊ የተዋቀረ ሲሆን ምክንያቱም ሊሰጥ የሚችለውን እያንዳንዱን አስተዋጽኦ ይጠቁማል። ማህበራዊ አስተምሮ እንዲህ ታሪካዊ ገጽታዎች ጥቅም ላይ የሚውል ዕውቀት ስለሆነ የዚህ የበለጸገ ግንኙነት መገለጫ ነው። እምነትና ምክንያት የቤተ ክርስቲያን ማህበራዊ አስተምሮ ሁለት የዕውቀት ጎዳናዎችን ይወክላሉ። እነዚህም የክርስቲያን ራእይና የሰዎች ተፈጥሮ የተሰኙ ናቸው። በእምነት የበለጸገ ዕውቀት የሰው ልጆችን ሕይወት ይገነዘባል፣ እንዲሁም ወደ ታሪካዊ የማዳን ምስጢር እግዚአብሔርን መገለጥና በክርስቶስ ለእኛ እንደተሰጠን ስጦታ ይመራል። ይህ የእምነት መረዳት ምክንያቱን ያጠቃልላል። በዚህ መንገድ በተሻለ መጠን ይገለጣል፣ ይረዳል። በፍጥረት ውስጥ ከተገለጠው መለኮታዊ ዕቅድ ከተገኘው ከሰው ልጆች ዕውቀት ጋር ይዋሃዳል። ይህ የሰው ልጅ መንፈሳዊና ሥጋዊ አካል መሆኑ ከእግዚአብሔር ጋር ከሌሎች ሰዎችና ከሌሎች ፍጥረታት ጋር የሚጣመርበት መሠረታዊ እውነት ነው። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ሁለተኛ ቬሪታቲስ ስፕለንዶር በተሰኘው ጳጳሳዊ መልእክታቸው አንቀጽ 13 ላይ እንደተገለጸው በተጨማሪም በክርስቶስ ምስጢር ላይ ማተኮር የማመዘን ሚና አይካድም ወይም አይጠፋም። ስለሆነም የቤተ ክርስቲያኗን ማኅበራዊ አስተምሮ መሠረታዊ ትምህርት አይገታም። ስለሆነም ሁለንተናዊ ጠቀሜታ አለው ማለት ነው። የክርስቶስ ምስጢር የሰውን ምስጢር ያበራልና ለሰው ልጅ ክብርና ለሚጠብቁት የሥነ ምግባር መስፈርቶች ሙሉ ትርጉም ይሰጣል። የቤተ ክርስቲያኗ ማኅበራዊ አስተምሮ በእምነት የእውቀት ብርሃን የበራ ነው። እናም እንደዚያው በተመሳሳይ መልኩ ለእውቀት ታላቅ አቅም መግለጫ ነው። እሱ የሚያረጋግጠውን እውነትና የሚፈልገውን ግዴታዎች ለሁሉም ሰዎች ያበራል፣ ሊቀበልና ለሁሉም ሊያጋራም ይችላል።
0: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ነሐሴ 19 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፖርቱጋል ጦር ሰራዊት ከጌታ ብርታትን በማግኘት ዜጎችን እንዲጠብቅ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስን በእያንዳንዱ ሰው ላይ ማግኘት እንደሚቻል ማስገንዘባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ይህ የኃላፊነት ጊዜ ነው በሚል ርዕስ የተዘጋጀ ርዕሰ አንቀጽ በሦስተኛው ዝግጅታችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፖርቱጋል ጦር ሰራዊት ከእግዚአብሔር ዘንድ ብርታትን በማግኘት ዜጎችን እንዲጠብቅ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ከፖርቱጋል የጦር ሰራዊት አባላት ጋር ናሲ 18 2018 ዓመተ ምህረት በቫቲካን ተገናኝተዋል። ቅዱስነታቸው የጦር ሰራዊት አባላትን በቫቲካን ተቀብለው ባስተላለፉት መልእክት ከእግዚአብሔር ዘንድ በሚያገኙት ጥንካሬ በመበርታት ዜጎችን እንዲጠብቁ አሳስበው በቅርቡ ያረፉትን ሁለት የፖርቱጋል ወታደሮችን በማስታወስ ጦር ሰራዊቱ ትውልድ አገሩን የሕግ የበላይነትንና የዜጎቻቸውን ሕይወትና ደህንነት እየጠበቁ በእግዚአብሔር ድጋፍ ጠንካሮች እንዲሆኑ አበረታተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለፖርቱጋል የጦር ሰራዊት አባላት ባደረጉት ንግግር ሰዎች ራሳቸውን መከላከል የማይችሉ መሆናቸውን በማወቅ ተልእኳቸውን በትህትና ለመወጣት ከእግዚአብሔር ዘንድ ጥንካሬን እንዲያገኙ አበረታተዋል። እያንዳንዳችሁ በየቀኑ የትውልድ አገራችሁን ሉዓላዊነትና የሕግ የበላይነትን የማስከበር የዜጎቻችሁን ደህንነት የመጠበቅ ክቡር ተልእኮ አላችሁ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ነሐሴ 18 2018 ዓመተ ምህረት በቫቲካን ለተቀበሉት የፖርቱጋል የጦር ሰራዊት አባላት ቡድን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፖርቱጋል ለሚገኙት የጦር ኃይሎች፣ የአየር ኃይል፣ የባህር ኃይል፣ የብሔራዊ ሪፐብሊካን ጥበቃና የሕዝብ ደህንነት ፖሊስ አባላት ክርስቲያን ሆኑ ክርስቲያን ላልሆኑት በሙሉ ሰላምታቸውን አቅርበው እንዲሁም አርብ ነሐሴ 15 ያረፉትን ሁለት ወጣት ወታደሮችን አስታውሰዋል። ወታደሮቹ እንደ ደጉ ሳምራዊ እርዳታን ለመስጠት በመንገድ ላይ ቆመው ሕይወታቸውን አጥተዋል ሲሉ ተናግረው አክለውም እነሱንም ሆነ ቤተሰቦቻቸውን ለእግዚአብሔር አደራ ሰጥተዋል። ሁለቱ ወታደሮች የሞቱት ጎማ ሲቀይር የነበረ አንድ የጭነት መኪና አሽከርካሪ ሲርዱ በደረሰባቸው የመኪና አደጋ እንደነበር ይታወሳል። የጦር ሰራዊቱ አባላት በሮም የተገኙት ከ60 ዓመታት በፊት እንደ ጎርጎሮሳውያኑ በ1966 ዓመተ ምህረት ተመስርቶ በ1981 ዓመተ ምህረት ወደ ወታደራዊ መኮንነት ያደገበትንና ከ25 ዓመታት በፊት የመጀመሪያው ጳጳስ የተሾሙበትን ጨምሮ ሌሎች ተከታታይ የመታሰቢያ በዓላትን ለማክበር እንደነበር ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያን ለሆኑት የጦር ሰራዊት አባላት ባስተላለፉት መልእክት ወደ ሮም ያደረጉት ጉዞ ለግል ሕይወት እድሳትና እምነታቸውን የሚያጠናክሩበት አጋጣሚ አድርገው እንዲጠቀሙት ጥሪ አቅርበዋል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ላይ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ እግሮቻችሁም ለሰላም ወንጌል ዝግጁ ሆናችሁ ጸንታችሁ ቁሙ ያለውን እንዲከተሉ አበረታተዋል። በቅፍርናሆም እንደነበረው የመቶ አለቃ ኢየሱስ መከራን የሚቀበል አገልጋዩን እንዲፈውሰው እንደጠየቀው ሁሉ በጌታም እንዲጸኑ አሳስበዋል። ሰዎች አቅመ ደካሞች ቢሆኑም ነገር ግን ወደ ኢየሱስ ክርስቶስ ሲቀርቡ ከራሳቸው የሚበልጥ ነገር የሚመኙ መሆኑን እንዲያውቁ አደራ ብለዋል። ኢየሱስ ክርስቶስ ሕይወታችሁ የምትቀረጽባቸውን እሴቶች በሚገባ ያውቃል ያሉት ቅዱስነታቸው እነሱም ታዛዥነት፣ ተግሳጽ፣ ራስን መካድ፣ ታማኝነት፣ ጓደኝነት፣ ቁርጠኝነት፣ ኃላፊነትና ድፍረት ናቸው ሲሉ አብራርተው የመቶ አለቃውም እግዚአብሔር እንደሚፈልገው ተሰምቶታል ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማከልም የመቶ አለቃው በአመለካከቱ የሥልጣን ተዋረድን እንዴት እንደገመገመውና ይህም የዕለት ተዕለት ሕይወቱ ገጽታ ጌታና አምላኩ እንደሆነ ከሚገልጸው ከናዝሬቱ ኢየሱስ ጋር ያለውን ግንኙነት እንዲረዳ ማገዙን ያሳያል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ ወታደር በአንድ በኩል ሥልጣኑን ያውቃል፣ በሌላ በኩል ደግሞ በእግዚአብሔር ልጅ ፊት የእምነት ጥንካሬንና የትሕትና ድፍረትን አሳይቷል ሲሉ ተናግረው አንድ ሰው ምንም ያህል ኃላፊነትና ኃይል ቢኖረውም ምንም ያህል የማይነቀፍ ቢሆንም ዘወትር ማለቂያ የሌለው ዘላለማዊነት ይጠማል ሲሉ አጽንኦት ሰጥተዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለካህናት ባስተላለፉት መልእክት ቤተ ክርስቲያን የወታደር አባላትና የፖሊስ መኮንኖችን መንፈሳዊ እድገት ኃላፊነት ለካህናት እንደምትሰጥ ተናግረው ሁሉንም ሰው በደስታ እንዲቀበሉ፣ እንዲያዳምጡ፣ የእግዚአብሔርን ቃል እንዲያመጡላቸውና ቅዱሳት ምስጢራትን በማክበር ከእያንዳንዱ ሰውና ቤተሰቦቹ ጋር በመሆን በክርስቶስ ስም እንዲያገለግሉ አበረታተዋቸዋል። ከዚህ ልዩ አገልግሎት የሚመጣው በክርስትና ሕይወት ልምምድ ውስጥ የግል እድገትና የምታገለግሏቸው የወታደራዊ እና የደህንነት ኃይሎች እስትንፋስ ጥንካሬ ውጤት ናቸው ሲሉ ለአገልግሎታቸው አመስግነዋል። ለቤተ ክርስቲያኒቱና ለአገሪቱ ያላችሁ ፍቅር ምስክርነት መጽናናትን የሚያመጣና ተስፋን የሚሰጥ ነው ብለው በመጨረሻም የፋጢማ እመቤታችን ቅድስት ድንግል ማርያም በተልእኳችሁ ውስጥ ከሚገኙት ሁሉ ጋር እንድትሆን በመጸለይ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስን በእያንዳንዱ ሰው ላይ ማግኘት እንደሚቻል አስገነዘቡ።
ሩስ ሊቃነ ጳጳሳት ሊዮ 14ኛ በስፔን የአምሮና የጡንቻ ህመም ያለባቸውን ሰዎች የሚደግፍ መንግስታዊ ካልሆነ የማርሶዴቶ ፌዴሬሽን ቡድን አባላት ጋር በቫቲካን ተገናኝተዋል። ቅዱስነታቸው ለቡድኑ አባላት ባደረጉት ንግግር ኢየሱስ ክርስቶስን እጅግ ደካማና ተጋላጭ በሆኑ ሰዎች ህይወት ውስጥ ማየት እንደ ሰባዊና ክርስቲያናዊ ማህበረሰብ እንድናድግ ያስችለናል ሲሉ አስተውሰዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በስፔን ቶሌዶ ግዛት ውስጥ እንደ ጎርጎሮሳውያኑ በ1980 ዓመተ ምህረት ተመስርቶ የአምሮና የጡንቻ ህመም ያለባቸውን ሰዎች በመደገፍ ላይ የሚገኝና የተቋቋመበትን 45ኛ ዓመት ዘንድሮ ለማክበር ወደ ሮም የተጓዙትን የማርሶዴቶ ፌዴሬሽን አባላትን ነሐሴ 19 2018 ዓመተ ምህረት ጧት በቫቲካን ተቀብለው አነጋግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለእንግዶቹ ባደረጉት ንግግር የፌዴሬሽኑ ስራ ማንም የማያየውና እግዚአብሔር ብቻ ሊሸልመው የሚችላቸውን በርካታ ስራዎች ያካተተ ከባድ ስራ ነው ሲሉ አስረድተው፣ ሆኖም ስራው በእያንዳንዱ ሰው ፊት ኢየሱስ ክርስቶስን በማግኘት በጥልቅ የሚደሰቱበት ተልእኮ መሆኑን አጽንኦት ሰጥተዋል። ቅዱስነታቸው በማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ እውነት እላችኋለሁ ከሁሉ ለሚያንሱት ከነዚህ ወንድሞቼ ለአንዱ እንኳን ያደረጋችሁት ለእኔ እንዳደረጋችሁት ነው የሚለውን በመጥቀስ የማርሶዴቶ ፌዴሬሽን አባላት በስራቸው አማካኝነት የወንጌል ምስክሮች መሆናቸውን ጠቁመው፣ ይህም በህመም በተጎዱ ሰዎች ህይወት ውስጥ እኛን የሚፈታትንን የኢየሱስ ክርስቶስ እይታ በመገንዘብ እንደ ሰብአዊና ክርስቲያናዊ ማህበረሰብ እንድናድግ ይረዳናል ብለዋል። አንድነት፣ ሰብአዊ ክብርን መከላከልና በማህበረሰብ ውስጥ ሙሉ በሙሉ መካተት የሚሉት ፌዴሬሽኑ የአእምሮና የጡንቻ ህመም ካለባቸው ሰዎች ጋር ለመስራት ያለውን አካሄድ የሚያመለክቱ እሴቶች መሆናቸው ታውቋል። አባ ማርሸሊኖ ካሳስ ፖይንቴ የአእምሮ ችግር ያለበት ሰው ያለ ድጋፍ መቅረት የለበትም በማለት ከአርባ ዓመታት በፊት የመሰረቱት የማርሶዴቶ ፌዴሬሽን ህልማቸውን እውን ማድረግ መጀመሩ ይታወሳል። ፌዴሬሽኑ በአሁኑ ጊዜ ከ2600 የሚበልጡ ሰዎችን በማገልገል ላይ የሚገኝ ሲሆን ሩስ ሊቃነ ጳጳሳት ሊዮ 14ኛ ዘንድሮ ሰኔ ወር በስፔን ሐዋርያዊ ጉብኝት ባደረጉበት ወቅት የጠቀሱትን መልእክት ተግባራዊ ለማድረግ ጥረት በማድረግ ላይ እንደሚገኝ ታውቋል። ቅዱስነታቸው በመልእክታቸው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ የክርስቶስን ፍቅር ለወንድሞቻችንና ለእህቶቻችን ማሳየት ግድ ይለናል ብለው ለእነርሱ ፍላጎት ምላሽ የምንሰጥበት ልግስናና እንክብካቤ የእምነታችን ማረጋገጫ ነው ማለታቸው ይታወሳል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለማርሶዴቶ ፌዴሬሽን አባላት ያስተላልፉትን መልእክት ሲያጠቃልሉ የእመቤታችን ቅድስት ድንግል ማርያም ጥበቃን በመለመን በቀጣይ ስራቸው ከቡድኑ ጋር አብራቸው እንድትጓዝ ተማጽነዋል። እመቤታችን ቅድስት ድንግል ማርያም በችግር ጊዜ ታበርታችሁ፣ ትኩረታችሁን ዘወትር በእግዚአብሔር ላይ ለማድረግና ፌዴሬሽናችሁ ለቤተ ክርስቲያንም ሆነ ለህብረተሰብ እውነተኛ ምሳሌ ሆኖ ለመቀጠል ትርዳችሁ በማለት የእግዚአብሔርን ቡራኬ ተመኝተውላቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሪሚኒ ነሐሴ 16 2018 ዓመተ ምህረት በተካሄደው ስብሰባ ላይ ባደረጉት ንግግር ወደ ኋላ እንድንመለስ ከሚያደርገን የሐሰት እውነታ ወጥተን ወደ እውነተኛ የምህረት እውነታ መመለስ ይገባል በማለት ጥሪ ማቅረባቸው ይታወሳል። ይህን መሠረት በማድረግ የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ኃላፊ አንድሪያ ቶርኔሊ ይህ ኃላፊነት የምንወስድበት ሰዓት ነው በሚል ርዕስ የሚከተለውን ርዕሰ አንቀጽ አዘጋጅቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አእምሮን፣ ቃላትንና አገራትን ለግጭት ከሚያነሳሳ የሐሰት እውነታ ይልቅ የዛሬው ካቶሊካዊ ባህል የምህረትን እውነታ ማቅረብ አለበት። በምህረት እውነታ ውስጥ ጠላትነት ሊኖር አይችልም። ሰዎች በሙሉ ጠላቶች እንኳ ቢሆኑ በወንድማማችነትና እህትማማችነት መንፈስ በእውነት መገናኘት አለባቸው ማለታቸው ይታወሳል። እነዚህ ቃላት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሪሚኒ ከተማ በተካሄደው ስብሰባ ላይ ለተሳታፊዎቹ የተናገሯቸው ናቸው። ህብረትና ከነጻነት ተሞክሮ በመነሳት በተለይም በበጋው የእረፍት ጊዜ ማጠናቀቂያ ላይ በሺዎች የሚቆጠሩ ወጣቶች በተገኙበት ስብሰባ ላይ የተናገሯቸው ናቸው። እነዚህ ቃላት ስብሰባውን ብቻ በማስመልከት የቀረቡ ሳይሆን ነገር ግን ከሁሉ አስቀድሞ በምንገኝበት እውነታ ማየት እንድንችል የቀረቡ እውነተኛ ግብዣ ነበሩ። የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ከ44 ዓመታት በፊት ለስብሰባው ተካፋዮች ባደረጉት ንግግር ግንኙነትና በሕዝቦች መካከል ያለ ወዳጅነት ለሚሉ ጭብጦች ውበት አጽንኦት በመስጠት በዓለም ታሪክ ውስጥ አስደናቂ ጊዜያት ናቸው ሲሉ ጠርተዋቸው ነበር። ዛሬ የዓለም አቀፍ ሁኔታ ከዚያን ጊዜ በበለጠ እርግጠኛ ያልሆነ አደገኛ ጊዜ ነው። በቁጥር እየጨመሩ የመጡ ግጭቶች፣ በሲቪሎችና በሕፃናት ላይ የሚፈጸሙ ጭፍጨፋዎች ብዙ ናቸው።
አንድ ሰው ስለ ጋዛና ስለ ዩክሬን ግጭት ብቻ ያስብ ይሆናል። ነገር ግን ብዙ ሀገራት የመሳሪያ ትጥቃቸውን ለማደራጀት ብዙ ገንዘብ እያፈሰሱ ይገኛሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚሁ ሁሉ መሃል የስብሰባውን ጥሪ በማስታወስ ይህም በተወሰነ አካባቢ ብቻ ተከልሎ መቆየት ሳይሆን እርስ በርስ የመገናኘትና የውይይት መስቀለኛ መንገዶች መሆን እንደሚገባ በማሳሰብ ጊዜውንም የኃላፊነት ጊዜ ብለው ጠርተውታል። ከሃያኛው ክፍለ ዘመን አሳዛኝ ሁኔታዎች በኋላ ዛሬ የኢየሱስ ክርስቶስ መከተል ማለት ክፋት ከክፋት ጋር መዋጋት የማይችል መሆኑን ሙሉ በሙሉ መገንዘብ ማለት ነው። ለእኛ ሲል በተሰቀለው በመሲሁ ኢየሱስ ክርስቶስ የተዋቀረ ብቸኛው የመቤዠት መንገድ እና የክርስቲያን መልስ ፍቅር ነው። ስለዚህ ዛሬ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሰት ብለው ለመጥራት ያላመነቱትን አእምሮን፣ ቃላትንና አገራትን እንደገና ለጥፋት ለሚቀሰቅሱት በሙሉ የካቶሊክ ባህል በእውነተኛ እውነታ ምላሽ ይሰጣል። የምህረት እውነታ ጥላትነት የሌለበትና ሁሉም ሰው በእውነተኛ የወንድማማችነትና የእህትማማችነት መንፈስ የሚገናኙበት ነው። ስለዚህ የሰው ልጅ አብሮ መኖርን ከጥርጣሬ ነፃ ለማውጣት፣ ከመጠን ያለፈ ትርፍን ከማምለክ፣ ቴክኖሎጂንና ፋይናንስን ከሞት ንግድ ለማላቀቅ ተጨባጭ ውሳኔ የሚያደርጉ ደፋር ሰዎች ያስፈልጋሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለድህነትና ለእኩልነት ማጣት፣ ለጦርነትና ለአካባቢያዊ አደጋዎች መንስኤ የሆኑት ኢፍትሐዊ የኃይል ግንኙነቶች እንዲጋለጡ ጥሪ አቅርበዋል። ይህ የሐዋርያው ቅዱስ ጴጥሮስ ተተኪ ጠንካራና ተጨባጭ ጥሪ ከርዕሰ ሊቃነ ጵጵስና ሥልጣናቸው የመጀመሪያ ቀን ጀምሮ ትጥቅ የሌለበትና ትጥቅን የሚያስፈታ ሰላም በማለት ሲናገሩ የቆዩ ሲሆን ይህም የሁሉን ካቶሊካዊ ምዕመናን ማኅበራዊና ፖለቲካዊ ተሳትፎን ለማረጋገጥ እንደ መስፈርት መወሰድ አለበት። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስብሰባው ተካፋዮች ኃላፊነቶችን እንዲወስዱ፣ ራሳቸውን በቀዳሚነት እንዲያስቀምጡ፣ በተለይም ከሁሉም አይነት የጠባብነት ስሜቶች በላይ ትስስራቸውን እንዲያሰፉ መጋበዛቸው ጠቃሚ ነው። የኅብረትና የነጻነት እንቅስቃሴዎች፣ ቡድኖችና ማኅበረሰቦች፣ የተለያዩ ባህሎች፣ ስሜቶችና ዳራዎች ካሏቸው ወንድሞችና እህቶች በተለይም ከድሆች ለማራቅ የሚፈልገውን ሁሉ በመቃወም ወደ እውነታው ሙሉ በሙሉ መግባት የሚቻልባቸው ዋና ምንጭ መሆን አለባቸው። በመጨረሻም በፍቅር ውስጥ ማስገደድ፣ የሐሰት ትርክት ማቅረብ ወይም መመልመል ፈጽሞ እንደማይኖር ለማድረግ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማሳሰቢያ ማጉላት ተገቢ ነው። ምክንያቱም ፍቅር የሚገኘው በነጻነት በዘላቂ ግንኙነትና በራስ ልግስና ስጦታ ብቻ ነው በማለት ርዕሰ አንቀጹ ሐተታውን ደምድሟል። ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ናሲ 19 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይሌ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ዝግጅታችን የቤተክርስቲያን ማህበራዊ አስተምሮ ተፈጥሯዊ ሁኔታ በሚል ርዕስ የቀረበ እንደሆነ ከወዲሁ ለመግለጽ እንወዳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የቤተ ክርስቲያን ማህበራዊ አስተምሮ ተፈጥሯዊ ሁኔታ በእምነት ብርሃን የበራ እውነት። የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ መጀመሪያ ላይ የቤተ ክርስቲያኑ አስተምሮ አንድ አካል ተደርጎ አልታሰበም ወይም አልተቆጠረም ነበር። ነገር ግን ከጊዜ በኋላ በማህበራዊ ጉዳዮች ውስጥ በርካታ የቤተ ክርስቲያኑ አስተምሮዎችና ጣልቃ ገብነቶች መፈጠር ጀመሩ። በዚህ መንገድ መገኘቱ ተፈጥሮ ዘዴውና የስነ አምሮ አወቃቀር አንጻር አንዳንድ ለውጦች የተከናወኑ መሆናቸውን ለመረዳት የሚያስቸግር አይሆንም። የቤተ ክርስቲያን ማኅበራዊ አስተምሮ ርዮተ ዓለም ሳይሆን የነገረ መለኮት አስተምሮና በተለይ የሞራል ስነ መለኮት ወይም መስክ ነው። ቅዱስ ዮሐንስ ጳውሎስ ሶሉቺቲዩዶ ሬስ ሶቻሊስ በሚል ርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 571 ላይ እንደተገለጸው የቤተ ክርስቲያን ማህበራዊ አስተምሮ በማህበራዊ ኢኮኖሚያዊ መለኪያዎች መሰረት ብቻ ሊገለጽ አይችልም። የቤተ ክርስቲያን ማህበራዊ አስተምሮ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ግንኙነቶችን ለመግለጽና ለማመንጨትና ለማፍራት የታቀደ ርዕዮተ ዓለም ወይም ስልታዊ ሥርዓት አይደለም። ነገር ግን ለራሱ አንድ ምድብ ነው። የቤተ ክርስቲያን ማህበራዊ አስተምሮ በሰው ልጆች ህብረት ውስጥ ባለው ውስብስብ እውነታዎች ላይ በማህበረሰቡና በዓለም አቀፍ ደረጃ በእምነትና በቤተ ክርስቲያኗ ባህል መሰረት በጥንቃቄ በማሰላሰል ውጤቱን ትክክለኛ እንደሆነ የሚያደርግ አስተምሮ ነው። ዋናው ዓላማው በሰው እና በጥሪው ላይ የሰው ልጅ ምድራዊ ተግባሩንና ከዚያም በኋላ ስለሚከተለው ሰማያዊ ህይወቱ ከግምት ባስገባ መልኩ ህይወቱ ከወንጌል ትምህርት መስመሮች ጋር ተመሳሳይ መሆኑ ወይም ተመጣጣኝ መሆኑን መወሰን ወይም ለማሻሻል እነዚህን እውነታዎች መተርጎም ነው። ዓላማው የክርስቲያን ባህሪን ለመምራት ነው። በመሆኑም የቤተ ክርስቲያኗ ማኅበራዊ አስተምሮ የሰዎችን ባህሪ ለመምራት የሚያገለግል ትምህርት ስለሆነ ስነ መለኮታዊ ተፈጥሮ አለው። ይህ ትምህርት የሚገኘው ክርስቲያናዊ ሕይወትና ህሊና ከእውነተኛው ዓለም ጋር በሚገናኙባቸው መሸጋገሮች ላይ ነው። የቤተ ክርስቲያኗ ማኅበራዊ አስተምሮ በግለሰቦች፣ በቤተሰቦች፣ በባህላዊና በማኅበራዊ ሕይወት ውስጥ የተሳተፉ ግለሰቦች እንዲሁም በፖለቲካ ውስጥ ያሉና የታሪክ ሂደት በታሪክ ውስጥ ተጨባጭ ቅርጽና አተገባበር ለመስጠት ጥረት ሲያደርግ ታይቷል። ቅዱስ ዮሐንስ ጳውሎስ ቼንቲስ ሙስ አኑስ በሚል ርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 59 ላይ እንደተወሰደው በርግጥ ይህ ማህበራዊ አስተምሮ ሶስት ደረጃዎች ያሉት ስነ መለኮታዊና ስነ ምግባራዊ ትምህርትን ያንጸባርቃል። እነዚህም የመሰረታዊ ተነሳሽነት ደረጃ፣ በህብረተሰብ ውስጥ ያሉ የህይወት መመሪያዎችን መምሪያ ደረጃ፣ ተጨባጭና ልዩ ማህበራዊ ሁኔታዎች ውስጥ ዓላማና አጠቃላይ ደንቦችን ለማስታረቅ የሚጥር የህሊና ደረጃ የተሰኙት ናቸው። እነዚህ ሶስቱ እርከኖች በትክክል የቤተ ክርስቲያኗን ማህበራዊ አስተምሮ ትክክለኛ ዘዴና ልዩ አወቃቀር በግልጽ ያብራራሉ። የቤተ ክርስቲያኗ ማህበራዊ አስተምሮ በመጽሐፍ ቅዱሳዊ መገለጥ እና በቤተ ክርስቲያኗ ባህል ውስጥ ይገኛል። ከላይ ከሚመጣው ከዚህ ምንጭ የሰውን ተሞክሮና ታሪክ ለመረዳት ለመፍረድና ለመምራት የሚረዳ መነሳሳትንና ብርሃንን ይስባል። ከምንም ነገር በላይ እና ከምንም ነገር በፊት እግዚአብሔር ለፈጠረው ዓለምና በተለይም በቅድስት ሥላሴ ኅብረት ውስጥ ተሳታፊ እንዲሆን ለተጠራው የሰው ልጅ ሕይወትና ዕጣ ፈንታ ከእግዚአብሔር የተሰጠ የማዳን ዕቅድ ነው። መለኮታዊውን ቃል የሚቀበልና በተግባር ላይ የሚያውል እምነት ከአስተሳሰቡ ጋር በትክክል እንዲሰራ ለማድረግ ይችላል ማለት ነው። የእምነት መረዳትን በተለይም ተግባራዊ እርምጃን የሚወስድ እምነት በመክንያታዊ የተዋቀረ ሲሆን ምክንያቱም ሊሰጥ የሚችለውን እያንዳንዱን አስተዋጽኦ ይጠቁማል። ማህበራዊ አስተምሮ እንዲህ ታሪካዊ ገጽታዎች ጥቅም ላይ የሚውል እውቀት ስለሆነ የዚህ የበለጸገ ግንኙነት መገለጫ ነው። እምነትና ምክንያት የቤተ ክርስቲያን ማህበራዊ አስተምሮ ሁለት የእውቀት ጎዳናዎችን ይወክላሉ። እነዚህም የክርስቲያን ራእይና የሰዎች ተፈጥሮ የተሰኙ ናቸው። በእምነት የበለጸገ እውቀት የሰው ልጆችን ሕይወት ይገነዘባል፣ እንዲሁም ወደ ታሪካዊ የማዳን ምስጢር እግዚአብሔርን በገለጥና በክርስቶስ ለኛ እንደተሰጠን ስጦታ ይመራል። ይህ የእምነት መረዳት ምክንያቱን ያጠቃልላል። በዚህ መንገድ በተሻለ መጠን ይገለጣል፣ ይረዳል። በፍጥረት ውስጥ ከተገለጠው መለኮታዊ እቅድ ከተገኘው ከሰው ልጆች እውቀት ጋር ይዋሃዳል። ይህ የሰው ልጅ መንፈሳዊና ሥጋዊ አካል መሆኑ ከእግዚአብሔር ጋር ከሌሎች ሰዎችና ከሌሎች ፍጥረታት ጋር የሚጣመርበት መሠረታዊ እውነት ነው። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ሁለተኛ ቬሪታቲስ ስፕለንዶር በተሰኘው ጳጳሳዊ መልእክታቸው አንቀጽ 13 ላይ እንደተገለጸው በተጨማሪም በክርስቶስ ምስጢር ላይ ማተኮር የማመዘን ሚና አይካድም ወይም አይጠፋም። ስለሆነም የቤተ ክርስቲያኗን ማህበራዊ አስተምሮ መሰረታዊ ትምህርት አይገታም። ስለሆነም ሁለንተናዊ ጠቀሜታ አለው ማለት ነው። የክርስቶስ ምስጢር የሰውን ምስጢር ያበራልና ለሰው ልጅ ክብርና ለሚጠብቁት የሥነ ምግባር መስፈርቶች ሙሉ ትርጉም ይሰጣል። የቤተ ክርስቲያኗ ማህበራዊ አስተምሮ በእምነት የእውቀት ብርሃን የበራ ነው። እናም እንደዚያው በተመሳሳይ መልኩ ለእውቀት ታላቅ አቅም መግለጫ ነው። እሱ የሚያረጋግጠውን እውነትና የሚፈልገውን ግዴታዎች ለሁሉም ሰዎች ያበራል፣ ሊቀበልና ለሁሉም ሊያጋራም ይችላል።
0: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።